0: እንግዲህ ማሻአላ ሙሚን ሸሪፍ ወሸከሰ ድሮ ክርንቱ ፍረስ ክርንቱ ክላው የከማን ያክርን ተፈጀ ሞሎ ነውማ ስሮ ፍረስ ክርንቱ የለን ባመሳይት ጃያ ባና ጉሮሜ ዱሪያ መሐመድ ከምስልማ ያፈል መተማላ ሞዲያ ኮሮንዴ ፈልፈሌ ዲው ሰንጆሬ ላዛብሰና ላዛምየና ተመንና ስሮ ፍረስ ክርንቱ የለን አንዲያ ጋቢኑ ዳጂ ኳ ፋቶሮ ለኔን ክርንቱ እንዴ እንዲያ ላክቷለን ክርንሴ ማዴሮ ዞላ የ ስንዴ ፍረስ ክርንቱ ሮ ተሚን ስፕሩ ስኩፈል ዲው ላርፈል ስኩፈል ዲው አራክ ስፕር አው ስፕር ላር ስፕር ፈል ኡዲው እንዲ ስፕር ላር አራክ ዲው እንደሰን ያረን ማንዲያ ፈንዲን ሳንዲያ ፈንዱ ጋር ያዳይ ኮርካን ዘምኑ ኢነ ዘምኑ ዳይ ካንም ካንዴ ኩኒን ወከም ላላና አሰላሙ አለይኩም
1: ወአለይኩም ሰላም እንዳው አትንዶ ክሌዋው
0: ክሌዋ ትለንዱ ክላዳ
1: አሊ ሙሐመድ